ቤቴ ምንቼ ታብሽማ ተወዴታ አባቴ እሞትልሻለሁ አላልከኝም ወይ እንኳን ልትሞትልኝ ታመምክልኝ ወይ ታመምክልኝ ወይ